0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ሰላምታና ናቀርብ። ናይሎም ዓለት ክልተ ሰነ 2026 ዓመተ ምሕረት መደብ ፈነወና ርሰሊካን ጳጳሳት ልመበል 14 ኣብ ቫቲካንን ኣባላትን መራሕትን ማሕበር ዳሕሳስያን ኤውሮፓ ዕለት ሓደ ሰነ ተቐቢሎም ዝለገሶ ቃለ መዕዳን ንወከልቲ ማሕበራት ጳጳሳዊ ተልእኮ ወንጌል ተቐቢሎም ዘስምዖም መደረ ናብ ኣዋጅ ማሕበር ሕክምና ዓለም ታይፔይ ዝኽልሱ ክኢላታት ዘመሓላለፎ መጠቕቲ ካርዲናል ማይክል ቸርኒ ናብ ጉባኤ ካቶሊካውያን ጳጳሳት ሃገር ስዊዘርላንድ ዘመሓላለፎ ናይ ምስማዓርየት መጠቕቲ ህይወት ነፍሲ ረባ ሃይለ ተስፋ ማርያም ኣባለ ማሕበር ቪንቸን ሳብያን ሉካን ወንጌል ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከምዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባተ ወልደንን ዕድም ሰላምታና ይብፅሕኩም እናበልና ናበ ናይ ሎሚ መደብ ፈነወና ሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልመበል 14 ኣብ ቫቲካን ንኣባላትን መራሕትን ማሕበር ዳሕሳስያን ኤውሮፓ ዕለት ሓደ ሰነ ተቐቢሎም ኣብ ዝስምዖም መደረ ካቶሊካውያን ኣባላት ዳሕሳስያንን መራሕትን ንእምነትን ኣገልግሎትን ክርስትያናዊ ምስክርነትን ዘለዎም ተወፋይነት ክዕምቁ ይተባብዑ። ዕለት ሓደ ሰነ መበል 50 ዓመት ዝኽሪ ማሕበር ካቶሊካውያን ዳሕሳስያን ኤውሮፓ ምኽንያት መራሕትን ኣባላትን ዳሕሳስያን ተቐቢሎም ኣብ ዝስምዖም መደረ ነቲ ናይ ኢዮቤል ፅምብል ምስቲ ኣብ ቀረባ እዋን ዝተገብረ ፅምብል በዓል ጴንጠቆስጠ ብምትእስሳር ጴንጠቆስጠ ዝብል ቃል ንበዓሉ መበል 50 ማለት ምዃኑ ኣመልኪቶም እዚ ርሑስ ዝኽሪ ከም ሓድሽ ጴንጠቆስጠ ይኹነልኩም ብምባል መንፈስ ቅዱስ ከምቲ ኣብ ፅርሓ ፅዮን ሃዋርያት ተኣኪቦምን ከለዉ ኣብ ልዕሊ ነፍሲ ወከፎም ከም ዝወረደ ኣብ ልዕሊኹም ክወርድ ድማ ንፅሊ። ውህበት መንፈስ ቅዱስ ንክርስትያናዊ ሂወት ህያው ከም ዝገብርን ልብታት ንተልእኮ ወንጌል ከም ዝኸፍትን ምእመናን ንፅባቐ እምነት ንመምስካር ኩሉ ግዜ ሓድሽ መገድታት ክረኽቡ ከም ዘኽእሎም ኣዘኻኺሮም ኣዋጅ ድሕነት ብተስፋ ዝተመልአ ኮይኑ ንክርስትያን ኣብ ነፍሲ ወከፍ ውሳነን ዕማምን ብግቡእ ንክዋስኡ ዘነቃቅሕ እዩ ከም ዝበሉ ዜና ቫቲካን ኣፍሊጡ። ብዛዕባ ናይ 50 ዓመት ታሪክ ናይቲ ማሕበር ከስተንትኑ ከለዉ ነቲ ሮበርት ባደን ፖል ዝማዕበለ ኣገባብ ስካውት ማለት ዳሕሳስያን ዝሰረተ ትምህርታዊ ተልእኮኡ ንኢዶም በዚ ኣገባብ እዚ ኣቢሎም መንእሰያት ናብቲ መምህር ሰናይ ሂወት እሙን ዓርጊ ርግፀና መራሒ ጉዕዞና ኢሉ ዝገለጾ ኢየሱስ ክርስቶስ ንምርካብ ከም ዝጓዓዙ ገሊፆም ኣብ ግዳም ዘሎ ሂወትን ምስ ተፈጥሮ ዘለዎ ርክብን ኣገዳሲ መለት ናይ ዳሕሳስያን ንተመክሮ ምዃኑ ኣጉሊሖም እዚ ንጥፈታት እዚ በቲ ፈጣሪ ኣብ ተፈጥሮኣዊ ዓለም ዝሓደጎ ምልክታት ኣቢሉ ህያውነት ኣምላኽ ከም ዘርኢ የስተብህሉ። እዚ ከምዚ ኢሉ እንከሎ ንዳሕሳስያን ካብ ቅዱስ መፅሓፍ መዓልታዊ ናይ ህይወት እንጌራ ብምርካብ ነቲ ናይ ተፈጥሮ መፅሓፍ ምስ ቃል ኣምላኽ ከወሃህድዎ ተማሕፂኖም ንቓላት ርእሰ ሊቃነ ጳጳሳት ፍራንቸስኮ ብምዝካር ንወንጌል ከም ሓባሪ መገዶም ገይሮም በብመዓልቱ ሓቂና መልክዓ ህይወት ገይሮም ክኸፍትዎ ኣተባቢዖም ብፍላይ ንመራሕቲ ዳሕሳስያን እናሓሰቡ ወንጌል ካብ መፅሓፍ ንላዕሊ ምዃኑ ደጊሞም ብምምልካት ናይ ክርስቶስ ኣካል እዩ። እዚ ድማ ብስራት ንደቂ ሰብ መብዛሕትኡ ግዜ በቲ ዘጋጥሞም ብዙሕ ብድሆታት ዝደናገሩን ተስፋ ዝቆረፁን ክርስቶስ ንደቂ ሰብ ፍትሕን ሓቅን ዘለዎ ፅምኢ ይዓግብ ንኣመንቲ ድማ ኣብ ሰናይ ንኽፀንዑን ንካልኦት ብልግሲ ንኸገልግሉን ትብዓት ሂቦም ከም ዝበሉ ዜና ቫቲካን ሓቢሩ። ኣብ ትምህርታዊ ተልእኮ ድህሰሳ ውልቃዊ ምስክርነት ዘለዎ ኣገዳስነት ኣጉሊሖም ስኒት ህይወት መራሕትን ብስለት ምርጫኦምን ንመንእሰያት ሓያል ኣብነት ከም ዝኾኖምን ብእምነትን ባሕርያትን ንክዓብዩ ከም ዝሕግዞም ገሊፆም ብተወሳኺ እውን ነቲ ኣብ መንጎ ቤተ ክርስትያንን ምንቅስቃስ ዳሕሳስያን ዘሎ ርክብ ውሕስነት ከም ዝኾነ ብምምልካት ነቶም ኣብ ማሕበር ዳሕሳስያን ከም ኣበ ነፍስ መንፈሳዊ ሓገዝቲ ኮይኖም ዘገልግሉ ካህናት ኣመስጊኖም ኣገልግሎቶም ድማ ንመንፈሳዊ ዕቤት መንእሰያትን ንትምህርታዊ ተልእኮ መራሕቲ ዳሕሳስያን ዝድግፍ እዩ ከም ዝበሉ ዜና ቫቲካን የረጋግፅ። ናብቲ ናይቲ ማሕበር ናይ ስነ ምምሓር ኣገባብ ኣቕኒዖም ንኣወዳትን ኣዋልድ ናብ ዝተፈላለዩ ክፍልታትን ንምምሓር ዘለዎም ተወፋይነት ኣስተብሂሎም እዚ ድማ ንፍሉይ ባሕርያት ነፍሲ ወከፎም ፍሉይ ኣቃልቦ ክወሃብ ዘኽኣለ ምዃኑ ብምምሓር ምልክት ከምዚ ዓይነት ኣቃውማ ምስ ካልኦት ሓቀይናን ንቑሕን ርክባት ክዕብን ሓድሕዳዊ ዕብየትን ብስለትን ክስፍሕን ከምዝኽእልን ገሊፆም ብተወሳኺ እቲ ማሕበር ኣብ ክርስትያናዊ ሰብኣውነት ዝተሰረተ ባህላዊ ራእይ ኤውሮፓ ንክህልዎ ዘሎ ተወፋይነት እውን ንኢዶም ኣብዚ ናይ ሎሚ ዝተሓላለኸ ታሪካዊ ኩነታት በቲ ዝለዓለ ክብርታት ክርስትያናዊ ትውፊት ዝተጠርናፈ ናይ ንግድን ቁጠባን ጥራይ ዘይኮነስ ናይ ህዝብታት ኤውሮፓ ማሕናፅ ኣገዳሲ ምዃኑ ከም ዘጉልሑ ዜና ቫቲካን ኣፍሊጡ ኣብ ሕማረት ትምህርታዊ ራእይ ባደን ፖል ኣገልግሎት ከም ዘሎ ገሊፆም ምግልጋል ክበሃል ከሎ ክእለትካን ግዜኻን ብናፃ ኣብ ኢድ ካልኦት ምውፋይ ማለት እዩ መንእሰያት ብኣገልግሎት ኣቢሎም ሓድነት ሓላፍነት ንካልኦት ሓልዮት ከምኡ እውን ማሕበራዊ ተወፋይነት ክስምዖም ይመሃሩ ከም ዘለዉ ኣጉሊሖም ብእምነት ክንነብርን ከለና ኣገልግሎት ንሰባት ካብ ርእሰ ማእከልነትን ዘይምግዳእስን ሓራ ይገብሮም ንማሕበረሰብ ህወትን ሓበራዊ ሓልዮትን ድማ ክፉት ምዃን ይህሉ ድህሰሳ ንተሳተፍቲ ህወት ደቂ ሰብ በቲ ናይ ኩላትና ናይ ሓቂ መምህር ዝኾነ ጎይታ ብኸመይ ከም ዝበርህን ከም ዝቐርፅን ንኽፈልጡ ከም ዝሕግዞም ኣስተብሂሎም ኣብ መደምደምታ መደርኦም ዳሳስያን መራሕትን ንጥፈታቶም ብሓጎስን ተወፋይነትን ክቕፅሉ ኣተባቢዖም ናይ ልግስን እንግዶትን ሰላምን ቋንቋም እንት ክዝርግሑ መንፈስ ቅዱስ ኣብ መንጎኦም ውህበቱ ከብዝሖ ከም ዝፅልዩ ዜና ቫቲካን ኣፍሊጡ ሩሳሊካን ጳጳሳት ሊዮን መበል 14 ንወቅልቲ ማሕበራት ጳጳሳት ተልእኮ ወንጌል ኣብ ዘስምዖም መደረ መላእ ቤተ ክርስትያን ኣብ ዓለማዊ ሰንበት ተልእኮ ወንጌል ክትሳተፍ ዓዲሞም ብተወሳኺ ኣብ ሕቡራት መንግስታት ኣሜሪካ ንነዊሕ እዋን ሃገራዊ ላዕለዋይ ኣመሓዳሪ ናይ ጳጳሳዊ ማሕበራት ተልእኮ ወንጌል ዝነበሩ ሊቀ ጳጳሳት ፉልተን ሽን ኣብ ወርሒ መስከረም ቤተ ክርስትያን ብፁእ እትብሎም ናይ እምነትን ተስፋን ፍቕርን ብርሃን እንክብሉ ብምግላፅ ዘኪሮም ኣነ ንባዕለይ ኣብዝዓብየሉ ኣብ ዝነበር ኩሉ እዋን ናይ ወንጌላዊ ተወ ፋይነቱ ምስክር እየ ከም ዝበሉ ዜና ቫቲካን ኣፍሊጡ ኣብ ዓለም ለኻዊ ሰንበት መዓልቲ ተልእኮ ወንጌል ነፍሲ ወከፍ ማሕበረሰብ ካቶሊክ ንተልእኮ ወንጌል ፃዕርታት ኣብ ቀዳማይ ወንጌላውነትን ደገፍ መንእሰያት ኣብያተ ክርስትያንን ንዝግበር ፃዕርታት ክፅልዩን መንፈሳውን ስጋውን መስዋእቲ ካቅርቡ ቅዱስነቶም ኣብቲ ዕለት ሓደ ሰነ ኣብ ዘካይዱ ወርክብ ከም ዝዓደሙ ዜና ቫቲካን ይሕብር ርእሰ ሊቃነ ጳጳሳት ኣብ ዘስምዖም መደረ ናይቲ ጳጳሳዊ ማሕበረሰብ ተልእኮ ወንጌል ሃብታም ታሪኮም ብምድህሳስን ንሓያሉ ዓሰርተታት ዓመታት ኣብ ቤተ ክርስትያንን ኣብ መላእ ዓለምን ዝገብሮ ትርጉም ዘለዎ ኣበርክቶ ብምዝካር 2026 ዓመተ ምሕረት ጳጳሳዊ ማሕበረሰብ ተልእኮ ወንጌል ሓያሉ ናይ ተልእኮ ወንጌል ፍጻሜታት ከም ዘመልክት ብፍላይ ከዓ 100 ዓመት ዝኽሪ እቲ ብርእሰ ሊቃነ ጳጳሳት ፒዮስ መበል 11 ሕቶ እቲ ማሕበረሰብ ሓንጎፋይ ቢሎም ብመቐባል ዝዓወጅዎ ናይ መወዳእታ ሰንበት ወርሒ ጥቅምቲ ዓለም ለኻዊ ሰንበት ተልእኮ ወንጌል ምዃኑ ኣዘኻኺሮም እዛ መዓልቲ እዚኣ ን100 ዓመት ንጸሎትን ንምስትን ታንን ንተልእኮ ወንጌላውነትን ቤተ ክርስትያን ኣበርክቶ ንምግባር እተፈለየት መዓልቲ ኮይና ብፍላይ ከዓ ኣብቲ ኣዋጅ ወንጌል ገና ዝጀመረሉን ቤተ ክርስትያን ገና መንእሰያብ ዝኾነትሉን ቦታታት እተመደበ እዩ ሓደ ካብቲ ፍሉይ ኣገልግሎት ዓለማዊ ሰንበት ተልእኮ ኣብተን ጥንታውያን ኣብያተ ክርስትያን ዘለዉ ማሕበረሰብ ክርስትያን ኣብተን ሓደስቲ ዝተመስረተ ኣብያተ ክርስትያናት ዘለዉ እውን ኣብ መንፈስ ተልእኮ መላእ ቤተ ክርስትያን ክፅምበሩ ክሳብ ክንደይ ኣገዳሲ ምዃኑ ዘዘኻኽር እዩ ከም ዝበሉ ዜና ቫቲካን የመላኽት ሳላ እቲ ኣብ ዓለም ሓቆፍ ሰንበት ተልእኮ ወንጌል ዝእከብ ምፅዋት ጳጳሳዊ ማሕበር ተልእኮ ወንጌል ኣብ ምስፋሕ እምነት ንዘገልግል ስብከተ ወንጌል ኣብ ዝሓሊ ላዕለዋይ ቤት ፅሕፈት ቅዱስ መንበርን ከምኡ እውን ኣብዚ ላዕለዋይ ቤት ፅሕፈት ንዘሎ ክፍለ ቀዳማይ ተልእኮ ወንጌልን ሓደስቲ ፍሉያት ኣብያተ ክርስትያንን ዝምርኮሱ ንልዕሊ 1130 ኣብያተ ክርስትያን ኣድላይ ሓገዝ ክህቦም ዘቅርብ እዩ እዚ ንዓቅለ ስያዊ ትሕታ ቅርፂ ኣገልግሎት ንምቕዋም ኣድላይ ከምኡ እውን ንእተፈላለዩ ናይ ተልእኮ ወንጌል ተበግሶታትን ምድጋፍ ዝሕግዝ ምዃኑ ኣጉሊሖም እቲ ገንዘብ ነቲ ኣብ ሮማ ዝርከብ 5 ተቋማት ንምምሕዳር ቀጻሊ ህንፀት ካህናት ከም ዝድግፍ ከምኡ እውን ነቶም ንትምህርቲ ናብ ሮማ ዝመፁን ትምህርቶም ምስ ወድኡ ናብተን ኣብ ከባቢኦም ዝርከባ ኣብያተ ክርስትያን ክቡር ሃብቲ ዝኾኑ ደቂ ኣንስትዮን ደቂ ተባዕትዮን ከምዝውፈይ ገሊፆም እዝን ካልእን ብዙሕ ናይ ተልእኮ ወንጌል ተበግሶታትን ሰላ ልግሲ ምእመናን ኣብ ሰንበት ዓለም ለካዊ ተልእኮ ወንጌል ክፍፀም ዝከኣል እዩ ከም ዝበሉ ዜና ቫቲካን ይሕብር ናይ ሎማ ዓመት ዓለም ሓቆፍ ሰንበት ተልእኮ ወንጌል ሓደ ኣብ ክርስቶስ ስሙራት ኣብ ተልእኮ ወንጌል ዝብል ዝስዕቦ መርሒ ቃል ሓድነት ኣመንቲ ዘጉልሕን መበል 100 ዓመት ናይዚ ዓለም ሓቆፍ ሰንበት መዓልቲ ወንጌል ፅምብል ዘኽብርን ምዃኑ ኣዘኻኺሮም እቲ መርሒ ቃል ንኩሎም ኣባላት ቤተ ክርስትያን ናብ ዝዓመቓ ሕብረት ብክርስቶስን ኣብቲ መለኮታዊ ተልእኮ ፍቕሪ ሙሉእ ሓድነትን ዝዕድም ከምኡ እውን እቲ ጎይታ ቅድሚ ስቃዩ ናብ ኣቦ ዝገበሮ ጸሎት ዝተገልፀ ዓሚቕ ድሌት ዘንፀባርቕ እዩ ከም ዝበሉ ዝሓበር ዜና ቫቲካን ኣስዒቡ እዞም ኣብ ናይ ሎም ዓመት ኣብ ዝቕፅሉ ዓመታት ኣብ ቤተ ክርስትያን መንፈስ ተልእኾ ወንጌል ተሓድሶ ክግበር ዝፅውዕ እውን እዩ ቢሎም ነዚ ኣብ ግምት ብምእታው ኣብ ክርስቶስ ዘማእከል ሓቀይና ናይ መንፈሳውነት ተልእኾ ወንጌል ብሓድነትን ሕብረትን ክነብሩን ኣብ መንጎ ምእመናን ብዝገብሮ ንጥፈታት ከስፍሑንን ኣባላት ጳጳሳዊ ተልእኾ ወንጌል ከም ዘተባብዑ ኣፍሊጡ። ብተወሳኺ ፍሉጥ ላዕለዋይ ሓለቓ ናይ ጳጳሳዊ ተልእኾ ወንጌል ማሕበራት ሕቡራት መንግስታት ኣሜሪካ ሊቀ ጳጳሳት ኣገልጋሊ እግዚኣብሔር ፉልተን ሺን ዕለት 24 መስከረም ኣብ ሴንት ሉዊስ ሚዙሪ ቤተ ክርስትያን ብፅና ክትውጀሉ ብሓቂ ሓልዮት እግዚኣብሔር እዩ። ሊቀ ጳጳሳት ሺን ንዓሰርተታት ዓመታት ብመራኸቢ ብዙሓንን ራድዮን ቴሌቭዥንን ዝደመቐ ብርሃን እምነትን ተስፋን ፍቕርን እዩ ነይሩ። ኣነ ንባዕለይ ዝዓበየሉ ኣብ ዝነበርኩሉ ከባቢ እውን ናይ ወንጌላውነቱ ምስክር እየ እንክብሉ ዘኪሮም ፈነወታቱ ብተስፋ ወንጌል ንሚልዮናት ሰባት ተንኪፉን ተበግሶታቱን ፃዕርታቱን ድማ ኣብ ቀዳማይ ስብከተ ወንጌል ንዝርከባ ኣብያተ ክርስትያናት ኣበይ መንፈሳውን ንዋታውን ሓገዝ ኣምፅኡለን እዩ። ነቲ ኣብ ቀረባ እዋን ዝእወጅ ብፅእናኡ ንኩሎም ኣብ መላእ ዓለም ንዝርከቡ ሃገራውያንን ሰበኻታትን ላዕሎት ሓለፍቲ ማሕበራት ጳጳሳዊ ተልእኾ ወንጌል ኣብነት ክኸውን ጸሎተይ እዩ ከም ዝበሉ ዜና ቫቲካን ኣፍሊጡ። ብፍሉይ መገድር ሰሊቃን ጳጳሳት ኣብዛ ብኩናት ዝተሓሰየት ዓለም እዮ ጳጳሳውያን ማሕበራት ተልእኾ ወንጌል ኣገዳሲ ምዃኑ ኣስሚሮም ኣብዛ ኣብ መንጎ ሃገራትን ህዝብታትን ምፍልላይን ውግእን ግጭትን እናውሰኸብ ዝኸይድ ዘሎ ዓለም ንስብከተ ወንጌል ዝሓሊ ላዕለዋይ ቤት ፅሕፈት ቅዱስ ተማምበር ክፍሊ ቀዳማይ ስብከተ ወንጌልን ሓደስቲ ፍሉያት ኣብያተ ክርስትያንን ብሓላፍነት ዝተዋህባ 4 ጳጳሳዊ ማሕበራት ንክርስቶስ መስፍን ሰላም ናይ ምእዋጅ ተልእኾ ቤተ ክርስትያን ብዋጋ ዘይሽነን ኣገልግሎት የቕርባ ቢሎም በዚ መዳይዝ ንጳጳሳዊ ማሕበር ተልእኾ ወንጌል ቅዱስ ቁልዕነት ኣብ መላእ ዓለም ዘለዉ ቆልዑ ብፍላይ ከዓ ኣብ ጽልእን ዓመፅን ኣብ ዝሳቀዩ ቦታታት ብርሃን እምነትን ምፅንናዕን ክርስትያናዊ ልግስን ብምምጻእ ንዘካይድዎ ክቡር ተልእኾ ኣመስጊኖም ንጳጳሳዊ ማሕበር ተልእኾ ወንጌል ቅዱስ ጴጥሮስ ሃዋርያ ኣብ ዞባታት ናይ መጀመርታ ስብከተ ወንጌል ናይ ደቀባት ካሕናትን ኣባላት ሰብፊ ህወትን ኣብ መተበባዕ ህንፀትን ኣብ ዘቕርቦ ኣገልግሎት ኣተባቢዖም ኣብ ብዙሕ ቦታታት ብዘይ ሓገዝ እዚ ማሕበር እዚ ተማሃሮ ዝረኣ ክህነትን ተመካርያንን ሰብኣውን መንፈሳውን ህንፀት ንኽረኽቡ ዘድሊ ነገራት ኣይምረኸቡን ነይሮም እንክብሉ ኣፍልጥኩ ሂቦም ንኩሎም እቶም ኣብቲ ርክብ ንዝሓበሩ ኣብ ኣገዳሲ ዕዮ ወንጌላውነት ጳጳሳዊ ማሕበራት ተልእኾ ወንጌል ዝሳተፉ ንኣማላድነት ኣደ ኣምላኽ ቅድስተ ማርያም ንግስቲ ልኡካን ወንጌልን ንቅዱሳንን ቅዱሳትን ልኡካን ወንጌል ሕድሪ ብምቕራብ መደረቖም ከም ዝዛዘሙ ዜና ቫቲካን ኣፍሊጡ። ሰሊቃነ ጳጳሳት ልዮን መንበል 14 ኣዋጅ ማሕበር ሕክምና ዓለም ታይፔይ ዝኽልሱ ክኢላታት ንናይ ጥዕና ማዕከን መረዳእታን ናይ ስነ ህይወት ባንክታትን ዝምልከት ስነ ምግባራዊ ሓለዋታት ካሕይሉ ተላብዮም። እዚ ድማ ኣብዚ ብቕልጡፍ ዝምዕብል ዘሎ እደ ጥበባዊ መዋእል ሰብኣዊ ክብሪ ምሕላው ዘለዎ ኣገዳስነት ዘጉልሕ ምዃኑ የብርሁ። ውልቀ ሰባት ናብ ዝምዝምዝ መረዳእታ ምውራድ ካሂሉ ኣጠንቂቖም ንብሕታዊ ጉዳያትን ሓበራዊ ጥቕምን ዘደንፍዕ ምርሕታት ክወሃቦ ዕለት ሓደ ሰነ ኣብ ዘመሓላለፎ መልእኽቲ ኣብ ምእካብን ኣጠቓቕማ ናይ ጥዕና መረዳእታት ሰብኣዊ ክብሪ ንምሕላው ጽኑዕ ዓለዋ ክግበር ፀውዒት ኣቕሪቦም ኣብ ኤሌክትሮኒካዊ መዋእል ውልቀ ሰባት ናብ ክምዝመዙ ዝኽእሉ ምንጭታት ሓበሬታ ናይ ምቕናስ ሓደጋ እናወሰኺ ይኸይድ ኣሎ እንክብሉ ከም ዘጠንቀቑ ዝሓበረ ዜና ቫቲካን ኣስዒቡ። ቅዱስነቶም ኣብቲ ንተሳተፍቲ ሳልሳይ ክፉት ዓውደ ኣኼባ ክኢላታት ብዛዕባ ምክልኻል ኣዋጅ ማሕበር ሕክምና ዓለም ታይፔይ ብይብፃሕ ናብ ጳጳሳዊ ናይ ስነ ህይወት ተቋም ሊቀ ጳጳሳት ሬንሶ ፔጎራሮ ዘመሓላለፎ ናይ ቅዱስ መምህሮና ፀሓፊ ካርዲናል ፔትሮ ፓሮሊን ክታም ዝተነብሮ መልእኽቶም ቅልጡፍ እደ ጥበባዊ ምዕባለ ዘስዕቦ ህፁፅ ስነ ምግባራዊ ብድሆታት ኣስተብሂሎም ናይ ጥዕና ማዕከን መረዳእታን ናይ ስነ ህይወት ባንክታትን ዝምልከት ስነ ምግባራዊ ሓለዋታት ክሕይሉ ኣፅኒዖም ከም ዘተሓሳሰቡ ኣፍሊጡ። ኣዋጅ ታይፔይ ብዛዕባ ማዕከናት መረዳእታ ጥዕና ናይ ስነ ህይወት ባንክታትን ተዛመድቲ ሕክምናዊ መፅናዕትን ስነ ምግባራዊ መምርሒ ዝህብ ኮይኑ ክኢላታት ነቲ ሰነድ ብመንፅር ዝቕልቀሉ ዘለዉ እደ ጥበባውን ሓደስቲ መልክዓት ምእካብ መረዳእታን ንምእዋን ኣብ ዝሰርሑሉ ዘለዉ እዋን ኣብ ስነ ፍልጠትን ሕክምናን ዝረአ ዘሎ መዕባለታት ኣብ ኣኽብሮት ስብእና ሰብ ፅኑዕ መሰረት ዘለዎ ምዃኑ መረጋጋፅ ኣገዳሲ እዩ ከም ዝበሉ ዜና ቫቲካን የመላኽት። ግሩም ሰብኣውነት ብዝብል ኣርእሲ ዝለገስዎ ዓዋድ መልእኽቲ ብምጥቃስ እዋናዊ ሕብረተሰብ ነቲ ውልቃዊ ህይወት ናብ ዝምዝምዝ መረዳእታ ንምቕያር ዝፅዕር ሓድሽ ملك عمق زعت يقات موكم زلو عنا تيرام كتصالي ادت باباوي مع بعلم كل خالن محيالن حلواتات بعتاونتن ستان زيادة هتوت عمام يقبرو انقبل كمزات انققو زينا فاتيكان يحبر نفسو كف سبنا بترا حبري تاوي نقدو واقا خور للزيك البحرياوي كبري كم زلو اسميرام بامسالن ارعيان اقزي عبير استفاطرة نفسو كفو الكسب زيك النسن زيك متوع غزلو فلين والكسب ايو انقبل غاليزام بزو مخنيات زد ما حبر تسب نسبات كم اكوب مردات طريق كابزو حزو ملك عاتم زمزان نقدو متأسسارن كتنقاق اللو بيلوم اتم تقابا ايان ابزاكايدو ميييت التبابعوم اتزتمحيش اواج تايبعي حواراو تحتا تنت ناتتبابع سباو كبري ابمد قافك قدس التسفا كم زلو مغاليزام نتي سب مخبارن ممعبال حبراو فلتات المسارت سنة مقباراوي حكم الناو مرمرن ممرحي كنكنت عنان قوينو كقدس الالو كمزبالو زينا فاتيكان افليتو
1: بزو كاردينال تشيرني نباباسات سويسرلاند بمخنيات حفشاو غبايوم ابزا محلال فلوم ناي فيديو ملختي بزعبا قداسنه تتبعلت 25 غنبوت تحت مناي مجمريا عواديت ملخت رسليق انا باباسات ليون مبل 14 يستنتنو از سند زي نمواقراتن اسرارحان ونجيلاو تلخو زلونا قربنتن كنمرمر كمز بدهانا دما اسفيحوم غلزو بعلت حادث سنة ناب قبائي باباسات سويسرلاند اب قدامة انسيدل ناب زتخايد حفشاو قبائيهم ناي فيديو ملغت الاخولهم زوم كاناداو كاردينال باق كالك كافلو تصبيتي قبر اللو مقوان تنبرة اب هقرباتي كان بزنبرة مدبات سراحن تصمدون ناب اكساتفو اي كالون اب مقتو ملغتهم كمز غلصوو از تصمدو امزي مسعيو ناي كوميشن سابز سرحو استو علوتن كمون مستا اب قربا اوان تحت متحدث عواديت ملغت قدسنتهم قروم سبعونت زتتحاح زيو كبلون عمل كتولهم اب تانا باباسات سويسرلاند زلاخوا ناي فيديو ملغتهم اب اقداسنت تابع لت 25 غنبوت تحت مت عواديت ملغت رسديقان باباسات ليون مبل 14 زتكورا يوزنبره بزعباتي اب قربا اوان بقدس ابونا زقمه مسبز سرحو استو علوت تتحاحز ايون متحببار نمرحنت زلعلواي بيت صحفت بحضر التوهبن كمون بزعبات باباساو كوميشن استنتينوم كام مجمرتا وات حيزو حدا اقداس حتو يو زقربلنا ز حدش كوميشن زي بخميو مستن اب زتفلاليا كبابيتات زركبا ابيات كريستيان كزرارابن كمي غيرو نتي اب زمن ز سبز سرحو استو علوت نزبغسو بدهوتات مستو علن اب مفتاح صقماتون كدغفن زخل زبل مخانون عملكتولم حدا كابتر سليقان باباسات فرانشيسكو زمهارونا اب بيت تمرتات نكوننات اي تفرهو زبل يوزنبره بمبال دحرغيزي كلاتنا انتلاي انن كالوت اب بيت كريستيانن رسنان كاب كوننات كنكلا خللا وي حدا حدا غيزي بتفلاليه منغدتات كاب ونمرحق كساب كنداي كنفتن كمنخل ترديونا كبلون مسكرو زحت متنا يغروم سباونات مسكوننات بلك نمتحازيو زحتنا زلو زع عواديت ملغتي قدسنتهم نتعبي مسرتن سرعاتاتن محبره سباوي سرت امنات بيت كريستيانن بصنعات بمرغغاص نتي مسبز سرحو استوعلوت تتحاز بزح بدهوتات نخنلليون نخردون ترغوم كنهبون نخنستوعلون كمون امورداتاون سباونتنا اب حدغازتو ويكا كم علاما ازل على واي بيت صحفت نملو معبال ደቀ ሰብ ከቢድ አንቅፋት ዝሆነም ብዙህ በደሆታት ንኸነለ ሊዮን ንኽርደኦን ዝሕግዘናዩ አሞዳታ ድማ ንኽንዋጻሉ ንኽል መንገድታት ዝሕብረናዩ ክብሉን ገለጹ ዘዓዋዲት መልእክቲ ምህታማ ንቤተ ክርስቲያን ናብ ወጻይ ገጻን ኽጥምት ዝመርሓን ሲኖዳዊት ክትከውን ከዓ ጻውዒ ተቅሪብላሎ እዚ አውሽጣው ሕቶታት ቤተ ክርስቲያን ጥራይ ዘተኮረ ሲኖዳውነት አይኮነን የግዳስ ካፕቲ ሓደ ሓደ ጊዜ ዘጨንቅ ናይሎምን ጽባሕን ሐሊፍና ምስካልኦት ብትብዓት ብተስፋን ሓቢርና ክንመላለስ ዝጽዋዓና መንገድዩ ክብሉን አመልከቱ ዝኻዩ ግሩም ሰብአውነት ዘቅርበልናን ንዓሚቕ ሲኖዳውነት ክንላበሶ ዝገብረናን ምኽንያቱ እዚ ድማ ንኩሉ ሰብ ሓንጎፋ ኢሉ ስለ ዝቕበልን ወላ ሓደ ሰብ እኳ ነቲ ኣብ ዓለም ዘጋጥም ዘሎ ብድሆታት ንበይኑ ክፀሮ ኣይክእልን እዩ ልክዕ ከምቲ ወላ ሓደ ሰብ ግዲኡ ክዋፃእ ድኹም ዘይኮነ ድማ እዩ በሉ ብዛዕባ ቅጥዕታት ምምሕዳር ሃገረ ስዊዘርላንድ ከስተንትኑ ይርከቡ ካብቲ ኣብ ብዙሓት ካልኦት ሃገራት ክኸውን ዝኽእል ንላዕሊ መሰረታዊ ሕቶታት ዜጋታት ዘጠቓልል ቀንዲ ዲሞክራስያዊ ስርዓት ናይ ምጥቃም ጸጋውን ኣለኩም ኣብዚ ሕጂ ዘሎ ኩነታት ቤተ ክርስቲያን ንጽቡቕ ምምሕዳር ሃገርኩምን ንተፈላለያ ትካላትን ፍሉይ ኣበርክቶ ክትገብር ድማ ተጸዊዓ ዶ ይኮነትን ክብሉውን ይሓቱ ንኡስ ኣርእስቲ ናይ ተዓዋዲት መልእኽቲ ብዛዕባ ኣቑባ ሰብኣዊ ኣካል ኣብ መዋእል ሰብ ዝሰርሖ ኣስተውዕሎት እውን ኣመልኪቶም ገለጹ ኣብዚ ንወንጌላዊ ተልእኾ ሃዋርያዊ ጉስነት ኣገልግሎት እምነትን ዕርቅን ከምኡውን ኣብ ህይወት ቤተ ክርስቲያን ብኩሉ ጭቡጥ ባህላዊ መስመራት ምስታፍ ዕምቆት ከም ዘለዎ ኣፍልጦ ንህበሉ ኢና እውን በሉ። ግሩም ሰብኣውነት ንሕና ጳጳሳትን ካህናትን ኣገልገልቲ ሃዋርያዊ ጉስነትን ሓቀይና መርመራ ሓልና ክንገብር ይዕድመና ኣሎ ክብሉ ድማ ተላበው። እዚ ሕቶታት እዚ ኣብ ገዛ ርእስና እውን ክውዕል ኣለዎ። ኣብ መዋቕርና፣ ኣብ ኣሰራርሓና፣ ከምኡውን ኣብቲ ከም ቤተ ክርስቲያን መጠን ኣብ ታሪክ ምስ ካልኦት ክውንነታት እዛ ዓለም እዚኣ እንጓዓዘሉ ዘለና መንገዲ እውን ክውዕል ኣለዎ። እዚ እውን ኣገዳሲ መንገዲ ተልእኮ ወንጌል እዩ በሉ። ቪንቸንሳውያን ማሕበረ ልኡካን ኤርትራ ብምኽንያት ዕረፍቲ ክቡር ኣባ ሃይለ ተስፋ ማርያም ታሪክ ህይወቶምን ዜና ዕረፍቶምን ፅሒፎም ዝለኣኹልና ነቕርበልኩም። ክቡር ኣባ ሃይለ ተስፋ ማርያም ኣባል ቪንቸንሳዊ ማሕበር ልኡካን ካህናት ናይ ኣውራጃ ቅዱስ ኣቡነ ያይቆብ እዮም። ኣነ ግና ንኣገልግሎተይ ክሳብ ዝፍፅምን እቲ ጐይታ ኢየሱስ ዝሃበኒ ዕዮ ክሳብ ዝውድእን ንህይወተይ ኣየናሕሲ የላን እየ። ከም ክብርቲ ገይረ እውን ኣይርእያን እየ። ኣገልግሎተይ ድማ ወንጌል ጸጋ ኣምላኽ ምስባኽ እዩ። ግብሪ ሃዋርያት ምዕራፍ 20 ፍቕዲ 24 መዓልቲ ሞተይ በፂሓያ ሰናይ ገድሊ ተጋዲለየ ጉያይ ወዲአየ ነታ እምነት እውን ሓልየ እያየ ደጊም እትቕኑዕ ፈራዲ ዝኾነ ጐይታ በታ መዓልቲ እቲኣ ዝህበኒ ኣኽሊል ጽድቂ ተነቢሩለይ ኣሎ። ካልኣይ ጢሞቴዎስ ምዕራፍ 4 ፍቕዲ 7 ክሳብ 8 ቀዳም ዕለት 16 ግንቦት 2026 ኣውራጃና ዘይተጸበዮ ኣብ መበል 59 ዓመትን 5 ወርሕን ዕድሚኦም ዝዓረፉ ሞት ናይ ክቡር ሓውና ኣባ ሃይለ ዘርድኣትና መዓልቲ እያ ዝነበረት። ኣዝዩ ዘሰንብድን ክንጸሮ ዝኸብደናን መርዲ እዩ ነይሩ። ነቲ ዘይከኣል ዝመስል ክንኣምኖ ዘጸግም ሞት ኣቦናን ሓውናን ግን ፍቓድካ ይኹን ኢልና ክንቅበሎ ንርከብ። ክቡር ኣባ ሃይለ ካብ ኣቶ ተስፋ ማርያም ዮሴፍ ሞሳን ካብ ነፍሲሄር ወይዘሮ ህይወት ተስፋ ጋብር ቀለተን ብዕለት 20/1966 ኣብ መበቆል ዓዶም ሰገነይቲ ተወልዱ። ብዕለት 12/1966 ከዓ ብክቡር ኣባ ተክለ ሚካኤል ተኪኤ ዝተባህሉ ካህን ሃይለ ስላሴ ብዝብል ስም ተጠምቁ። ብ1974 ዓመተ ምህረት ብብፁእ ኣቡነ ኣብርሃ ፍራንስዋ ምስጢረ ሜሮን ተቐብኡ። ዕድሚኦም ንትምህርቲ ምሳኸለ መባእታ ቤት ትምህርቲ ካብ ቀዳማይ ክሳብ ካልኣይ ክፍሊ ካብ 1970 ክሳብ 1972 ዓመተ ምህረት ኣብ ኣስመራ ከባቢ ገዛ ከኒሻ ተማህሩ። ካብ ሳልሳይ ክሳብ ራብዓይ ክፍሊ ካብ 1973 ክሳብ 74 ዓመተ ምህረት ኣብ ትውልዲ ዓዶም ሰገነይቲ ተማህሩ። ብድሕሪኡ ካብ 1975 ክሳብ 1983 ዓመተ ምህረት ማለት ን8 ዓመታት ትምህርቲ ኣቋሪፆም ባሕርን ዓድን እናበሉ ምስ ስድራኦም ኣብ ጉስነት ኣተዉ። ካብ 1983 ክሳብ 84 ዓመተ ምህረት ኣብ ቤት ትምህርቲ ቅዱስ ሚካኤል ሰገነይቲ ካብ 50 ክሳብ 60 ክፍሊ ተማህሩ። ካብ 1985 ክሳብ 1986 ኣብ ታሕታይ ቤት ትምህርቲ ሰገነይቲ ካብ 70 ክሳብ 80 ክፍሊ ተማህሩ። ብ1977 ዓመተ ምህረት እግዚኣብሔር ብዘሕደረሎም ጸዋዕታ ናብ ገዳም ማሕበረ ልኡካን ኣብ ኣስመራ ኣተዉ። ካብ 1987 ክሳብ 1990 ዓመተ ምህረት ኣብ ካልኣይ ደረጃ ቤት ትምህርቲ መድሃኒ ኣለም ኣስመራ ትምህርቶም ዛዘሙ። ብድሕሪ እዚ ብዕለት 20/1990 ኣብ ገዳም ኣቡነ ያይቆብ ሄቦ ዓመተ ተመክሮ ጀመሩ። ምስቶም በቲ ግዜ እቲ ኣቦ ተመክሮ ዝነበሩ ክቡር ኣባ ሓጎስ ተወልደ ኮይኖም ከዓ ኣብ ዓመቶም ተመክሮኦም ዛዘሙ። ካብ 1991 ክሳብ 1993 ዓመተ ምህረት ፍልስፍና ኣብ ኣስመራ ተማህሩ። ካብ 1993 ክሳብ 1995 ዓመተ ምህረት ካብ ማሕበር ወፂኦም ብደገ ኮይኖም ኣብ ደቀ ምሓረ ከም መምህር ኮይኖም ሰርሑ። ድሕሪ 2 ዓመታት ማለት እዩ ናብ ማሕበር ተመሊሶም ካብ 1996 ክሳብ 1999 ኣብ ተቋም ፍልስፍናን ትምህርተ መለኮትን ኣቡነ ሰላማ ከሳቴ ብርሃን ኣስመራ ንባበ መለኮት ተማህሩ። ብዕለት 20 መስከረም 1998 ዓመተ ምህረት ብዓብዪ መብጽዓ ናብ ኣምላኽ ተወፈዩ። ብዕለት 21 ለካቲት 1999 ዓመተ ምህረት ብኢድ ብፁዕ ኣቡነ ዘካርያስ ዮሐንስ ኣብ ኣስመራ ማዕርገ ዲቁና ተቐበሉ። ብዕለት 11 ሓምለ 1999 ዓመተ ምህረት ፈረንጂ ብኢድ ብፁዕ ኣቡነ ዘካርያስ ዮሐንስ ኣብ ኣስመራ ምስ ክልተ ካልኦት ኢትዮጵያውያን ቪንቸንሳውያን ደቂ ማሕበሮም ማዕርገ ክህነት ተቐበሉ። ካብ 1999 ክሳብ 2000 ዓመተ ምህረት ኣብ ቁምስና እምባጋልያኖ ከም ምኽትል ቆመስ ኮይኖም ኣገልገሉ። ካብ 2000 ክሳብ 2001 ዓመተ ምህረት ኣብ ደቀ ምሓረ ሓላፊ ናይ ተምሃርቲ ተወሳኺ ብናይ ጸሓፍን ኣተሓሕዛ ቤት ጽሕፈትን ኣብ ጨንፈር መንበረ ጥበብ ኣስመራ ተማህሩ። ካብ 2001 ክሳብ 2003 ዓመተ ምህረት ኣብ ካቶሊካዊ ቤት ጽሕፈት ሰበኻ ኣስመራ ከም ዋና ጸሓፊ ኮይኖም ተመደቡ። ካብዚ ንዓሰርተ ኣዋርሕ ዝኸውን በቲ ስራሕ ምኽንያት ብደረጃ ሰበኻ ኣስመራ ንኬንያ ኤልዶሬት ንናይ ሃዋርያዊ ምዕባሌ ተማህሩ። ብዕለት 30 ግንቦት 2003 ዓመተ ምህረት ኣብ መንጎ መስመር ነፋሲት ደቀ ምሓረ ዝርከብ ክሳድ ቀጸላ ዝበሃል ቦታ ከቢድ ሓደጋ መኪና ኣጋጢምዎም። أستات مئت مترو أنكوراريوم بحيلة أملاخ جن بهيوة تريفوم كابزي زوز أن أملاخ تمسجني لهم كا كم موسى مجلسيوم أو كل صحفاتهم كونة مسحفتهم كا وتسع معات زبل كتصل نبروم كاب كل تشحن سلستن كساب كل تشحن حموشتن عمت مهرت حلافي نايت مكرتي أب قدام حيبو كوينوم أقل قلو كاب كل تشحن حموشتن كساب كل تشحن شدشتن عمت مهرت قومس أب حيبو كوينوم أقل قلو كاب كل تشحن شدشتن كساب كل تشحن شعاتن عمت مهرت ناب عدد أليان روما تلايخوم حقا قوننا نايم سرقاويان كاتوليكاويان أبيات خريستيانات تمهرو بغلت تشحن شعاتن عمت مهرت كاب ورح سنة كساب ورح تقري نحبورات من قصات أمريكا تلايخوم قوان قوان قليز تمهرو بغلت تشحن عصرتن عمت مهرت نهاجروم تمليسوم نشمون تأوارح أب إمبا غاليانو كم مخطل قومس كوينوم سرحو كاب كل تشحن عصرتن كساب كل تشحن عصرت حموشتن أب إمبا غاليانو كم حلقة غزان صحافي أو راجان مساو توساخي كاب كل تشحن عصرت سلستن كساب كل تشحن عصرت حموشتن عمت مهرت فرنجي أب منفساوي بيت فردي ناي اي بارك ناسمرا كم كاو مكيدان كم توساخي كاب علت إسران كلتن حدار كل تشحن عصرت سلستن عمت مهرت فرنجي كساب كل تشحن عصرت حموشتن عمت مهرت فرنجي نايدنا قلدك فغري دايركتر كوينوم سرحو أبز وانزي أب تقوام فلسفنا تمر تملكوتن أبونا سلامة كساتي برهان أسمرا نخلت عمت ممهر ناي حقق وننا كوينوم مهارو كاب تقمتي كل تشحن عصر تحموشتن كساب كل تشحن عصر تشمونتن عمت مهرت جميروم كم حلافي ناي قدام حيبون ناي تمكرتن ناي ناعشتو تمهارتن أبال بيت مغري أو راجاك الدوس أبونا يايكوبن كوينوم أقل جيلوم كاب كل تشحن عصر تتشعاتن كساب كل تشحن عسران حدن نهاجر نروي كل أخو أم كررابن صحافي أو راجان كوينوم دحر مصنع كاب كل تشحن عسران كلتن كساب إلتموتهم نهاجر شودن تلايخهم هوارياوي أقل قلوتهم فتصيمهم بقدام إلت عصر تشدشت قنبوت كل تشحن عسران شدشتن عمت مهرت هندبت أم بل حمسان تشعاتن عمتن حموشت ورحن عدميهم كاب زعلم بموت تفليو قدمت مالي إلت سلاسة قنبوت مكينة حدقا كاب زغطمهم لك عسران سلستن عمتهم كوينولو تمال سونوي إلت حدا سنة كل تشحن عسران شدشتن عبتي زغل قلولو زنبرو حقر شودن سنة سرعات قبروم تفتصيمو كبور أب هايلة أب حواريا وسرح مس هزبي أب كم سنة مسرح بفلايكا أب نبوءسات متعراقن مس منسيات مسرحن لعلو خلو جن نهز أنا تمهر تخرستوس ممهارن مكتة تعلومن زفتون زمسكروني يوم نيروم نمحبرن نملا بيت خريستيانن نشتو عبر كتوك خونا بمالت كاب زقربون صحفات قداماي كاتوليكاويان كدحينوم ديوم بغلت تشحن عصر تخلتن عمت مهرت كالاي كهناتي كيلبسو صدك بغلت تشحن عصر تعمشتن عمت مهرت سالساي الكيدان اب كاتوليكاويت بيت خريستيان ترقمون قدلاتون افتاتحون بغلت تشحن عصر تشوعاتن عمت مهرت رابعاي عووت قعزو من اسايت تبل مصحف حامشاي كالي نعشتو صحفاتن بمبركات عبيا بركتو زقبرو أبويوم اغزيابهير املاخنا نخبور ابونا اب هايله تسفا مريم زلالماو عرفتي حبوم نمحبر كونه نسدرا بيت كا صنعاتي هابلنا املاخ نمحبرنا كما اب هايله زع مسلو تكاتي يفطرلنا
0: كبراتنا كبران سمعتنا سلام كتتالكم نمسكن اب نايت محمد فن وكسام نرا خبب دحنا سلام من صنحو يتبارك يسوع كريستوس لاوليتور يسوع كريستوس

0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ሰላምታና ናቀርብ። ናይሎም ዓለት ክልተ ሰነ 2026 ዓመተ ምሕረት መደብ ፈነወና ርሰሊቃን ጳጳሳት ልመበል 14 ኣብ ቫቲካንን ኣባላትን መራሕትን ማሕበር ዳሕሳስያን ኤውሮፓ ዕለት ሓደ ሰነ ተቐቢሎም ዝለገስዎ ቃለ መዕዳን ንወከልቲ ማሕበራት ጳጳሳዊ ተልእኾ ወንጌል ተቐቢሎም ዘስምዖም መደረ ናብ ኣዋጅ ማሕበር ሕክምና ዓለም ታይፔይ ዝኽልሱ ክኢላታት ዘመሓላለፎ መጠቕቲ ካርዲናል ማይክል ቸርኒ ናብ ጉባኤ ካቶሊካውያን ጳጳሳት ሃገር ስዊዘርላንድ ዘመሓላለፎ ናይ ምስማዓርየት መጠቕቲ ታሪክ ህይወት ነፍሲሄ ረባ ሃይለ ተስፋ ማርያም ኣባለ ማሕበር ቪንቸን ሳብያን ሉካን ወንጌል ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባተ ወልደንን ዕድም ሰላምታና ይብፅሕኩም እናበልና ናበ ናይ ሎሚ መደብ ፈነወና ሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልመበል 14 ኣብ ቫቲካን ንኣባላትን መራሕትን ማሕበር ዳሕሳስያን ኤውሮፓ ዕለት ሓደ ሰነ ተቐቢሎም ኣብ ዝስምዖም መደረ ካቶሊካውያን ኣባላት ዳሕሳስያንን መራሕትን ንእምነትን ኣገልግሎትን ክርስትያናዊ ምስክርነትን ዘለዎም ተወፋይነት ክዕምቁ ይተባብዑ። ዕለት ሓደ ሰነ መበል 50 ዓመት ዝኽሪ ማሕበር ካቶሊካውያን ዳሕሳስያን ኤውሮፓ ምኽንያት መራሕትን ኣባላትን ዳሕሳስያን ተቐቢሎም ኣብ ዝስምዖም መደረ ነቲ ናይ ኢዮቤል ፅምብል ምስቲ ኣብ ቀረባ እዋን ዝተገብረ ፅምብል በዓል ጴንጠቆስጠ ብምትእስሳር ጴንጠቆስጠ ዝብል ቃል ንበዓሉ መበል 50 ማለት ምዃኑ ኣመልኪቶም እዚ ርሑስ ዝኽሪ ከም ሓድሽ ጴንጠቆስጠ ይኹነልኩም ብምባል መንፈስ ቅዱስ ከምቲ ኣብ ፅርሓ ፅዮን ሃዋርያት ተኣኪቦምን ከለዉ ኣብ ልዕሊ ነፍሲ ወከፎም ከም ዝወረደ ኣብ ልዕሊኹም ክወርድ ድማ ንፅሊ። ውህበት መንፈስ ቅዱስ ንክርስትያናዊ ሂወት ህያው ከም ዝገብርን ልብታት ንተልእኮ ወንጌል ከም ዝኸፍትን ምእመናን ንፅባቐ እምነት ንመምስካር ኩሉ ግዜ ሓድሽ መገድታት ክረኽቡ ከም ዘኽእሎም ኣዘኻኺሮም ኣዋጅ ድሕነት ብተስፋ ዝተመልአ ኮይኑ ንክርስትያን ኣብ ነፍሲ ወከፍ ውሳነን ዕማምን ብግቡእ ንክዋስኡ ዘነቃቅሕ እዩ ከም ዝበሉ ዜና ቫቲካን ኣፍሊጡ። ብዛዕባ ናይ 50 ዓመት ታሪክ ናይቲ ማሕበር ከስተንትኑ ከለዉ ነቲ ሮበርት ባደን ፖል ዝማዕበለ ኣገባብ ስካውት ማለት ዳሕሳስያን ዝሰረተ ትምህርታዊ ተልእኾኡ ንኢዶም በዚ ኣገባብ እዚ ኣቢሎም መንእሰያት ናብቲ መምህር ሰናይ ሂወት እሙን ዓርቂ ርግፀና መራሒ ጉዕዞና ኢሉ ዝገለጾ ኢየሱስ ክርስቶስ ንምርካብ ከም ዝጓዓዙ ገሊፆም ኣብ ግዳም ዘሎ ሂወትን ምስ ተፈጥሮ ዘለዎ ርክብን ኣገዳሲ መለት ናይ ዳሕሳስያን ንተመክሮ ምዃኑ ኣጉሊሖም እዚ ንጥፈታት እዚ በቲ ፈጣሪ ኣብ ተፈጥሮኣዊ ዓለም ዝሓደጎ ምልክታት ኣቢሉ ህያውነት ኣምላኽ ከም ዘርኢ የስተብህሉ። እዚ ከምዚ ኢሉ እንከሎ ንዳሕሳስያን ካብ ቅዱስ መፅሓፍ መዓልታዊ ናይ ህይወት እንጌራ ብምርካብ ነቲ ናይ ተፈጥሮ መፅሓፍ ምስ ቃል ኣምላኽ ከወሃህድዎ ተማሕፂኖም ንቃላት ርእሰ ሊቃነ ጳጳሳት ፍራንቸስኮ ብምዝካር ንወንጌል ከም ሓባሪ መገዶም ገይሮም በብመዓልቱ ሓቀና መልክዓ ህይወት ገይሮም ክኸፍትዎ ኣተባቢዖም ብፍላይ ንመራሕቲ ዳሕሳስያን እናሓሰቡ ወንጌል ካብ መፅሓፍ ንላዕሊ ምዃኑ ደጊሞም ብምምልካት ናይ ክርስቶስ ኣካል እዩ። እዚ ድማ ብስራት ንደቂ ሰብ መብዛሕትኡ ግዜ በቲ ዘጋጥሞም ብዙሕ ብድሆታት ዝደናገሩን ተስፋ ዝቆረፁን ክርስቶስ ንደቂ ሰብ ፍትሕን ሓቅን ዘለዎ ፅምኢ ይዓግብ ንኣመንቲ ድማ ኣብ ሰናይ ንክፀንዑን ንካልኦት ብልግሲ ንኸገልግሉን ትብዓት ሂቦም ከም ዝበሉ ዜና ቫቲካን ሓቢሩ። ኣብ ትምህርታዊ ተልእኮ ድህሰሳ ውልቃዊ ምስክርነት ዘለዎ ኣገዳስነት ኣጉሊሖም ስኒት ህይወት መራሕትን ብስለት ምርጫኦምን ንመንእሰያት ሓያል ኣብነት ከም ዝኾኖምን ብእምነትን ባሕርያትን ንክዓብዩ ከም ዝሕግዞም ገሊፆም ብተወሳኺ እውን ነቲ ኣብ መንጎ ቤተ ክርስትያንን ምንቅስቃስ ዳሕሳስያን ዘሎ ርክብ ውሕስነት ከም ዝኾነ ብምምልካት ነቶም ኣብ ማሕበር ዳሕሳስያን ከም ኣበ ነፍስ መንፈሳዊ ሓገዝቲ ኮይኖም ዘገልግሉ ካህናት ኣመስጊኖም ኣገልግሎቶም ድማ ንመንፈሳዊ ዕቤት መንእሰያትን ንትምህርታዊ ተልእኮ መራሕቲ ዳሕሳስያን ዝድግፍ እዩ ከም ዝበሉ ዜና ቫቲካን የረጋግፅ። ናብቲ ናይቲ ማሕበር ናይ ስነ ምምሓር ኣገባብ ኣቕኒዖም ንኣወዳትን ኣዋልድ ናብ ዝተፈላለዩ ክፍልታትን ንምምሓር ዘለዎም ተወፋይነት ኣስተብሂሎም እዚ ድማ ንፍሉይ ባሕርያት ነፍሲ ወከፎም ፍሉይ ኣቃልቦ ክወሃብ ዘኽኣሊ ምዃኑ ብምምሓር ብምልካት ከምዚ ዓይነት ኣቃውማ ምስ ካልኦት ሓቀይናን ንቑሕን ርክባት ክዕብን ሓድሕዳዊ ዕብየትን ብስለትን ክስፍሕን ከምዝኽእልን ገሊፆም ብተወሳኺ እቲ ማሕበር ኣብ ክርስትያናዊ ሰብኣውነት ዝተሰረተ ባህላዊ ራእይ ኤውሮፓ ንክህልዎ ዘሎ ተወፋይነት እውን ንኢዶም ኣብዚ ናይ ሎሚ ዝተሓላለኸ ታሪካዊ ኩነታት በቲ ዝለዓለ ክብርታት ክርስትያናዊ ትውፊት ዝተጠርናፈ ናይ ንግድን ቁጠባን ጥራይ ዘይኮነስ ናይ ህዝብታት ኤውሮፓ ማሕናፅ ኣገዳሲ ምዃኑ ከም ዘጉልሑ ዜና ቫቲካን ኣፍሊጡ ኣብ ሕማረት ትምህርታዊ ራእይ ባደን ፖል ኣገልግሎት ከም ዘሎ ገሊፆም ምግልጋል ክበሃል ከሎ ክእለትካን ግዜኻን ብናፃ ኣብ ኢድ ካልኦት ምውፋይ ማለት እዩ መንእሰያት ብኣገልግሎት ኣቢሎም ሓድነት ሓላፍነት ንካልኦት ሓልዮት ከምኡ እውን ማሕበራዊ ተወፋይነት ክስምዖም ይመሃሩ ከም ዘለዉ ኣጉሊሖም ብእምነት ክንነብርን ከለና ኣገልግሎት ንሰባት ካብ ርእሰ ማእከልነትን ዘይምግዳእስን ሓራ ይገብሮም ንማሕበረሰብ ሂወትን ሓበራዊ ሓልዮትን ድማ ክፉት ምዃን ይህሉ ድህሰሳ ንተሳተፍቲ ሂወት ደቂ ሰብ በቲ ናይ ኩላትና ናይ ሓቂ መምህር ዝኾነ ጎይታ ብኸመይ ከም ዝበርህን ከም ዝቐርፅን ንኽፈልጡ ከም ዝሕግዞም ኣስተብሂሎም ኣብ መደምደምታ መደርኦም ዳሳስያን መራሕትን ንጥፈታቶም ብሓጎስን ተወፋይነትን ክቕፅሉ ኣተባቢዖም ናይ ልግስን እንግዶትን ሰላምን ቋንቋም እንት ክዝርግሑ መንፈስ ቅዱስ ኣብ መንጎኦም ውህበቱ ከብዝሖ ከም ዝፅልዩ ዜና ቫቲካን ኣፍሊጡ ሩሳሊካን ጳጳሳት ሊዮን መበል 14 ንወቅልቲ ማሕበራት ጳጳሳት ተልእኮ ወንጌል ኣብ ዘስምዖም መደረ መላእ ቤተ ክርስትያን ኣብ ዓለማዊ ሰንበት ተልእኮ ወንጌል ክትሳተፍ ዓዲሞም ብተወሳኺ ኣብ ሕቡራት መንግስታት ኣሜሪካ ንነዊሕ እዋን ሃገራዊ ላዕለዋይ ኣመሓዳሪ ናይ ጳጳሳዊ ማሕበራት ተልእኮ ወንጌል ዝነበሩ ሊቀ ጳጳሳት ፉልተን ሽን ኣብ ወርሒ መስከረም ቤተ ክርስትያን ብፁእ እትብሎም ናይ እምነትን ተስፋን ፍቕርን ብርሃን እንክብሉ ብምግላፅ ዘኪሮም ኣነ ንባዕለይ ኣብዝዓብየሉ ኣብ ዝነበር ኩሉ እዋን ናይ ወንጌላዊ ፋይነቱ ምስክር እየ ከም ዝበሉ ዜና ቫቲካን ኣፍሊጡ ኣብ ዓለም ለኻዊ ሰንበት መዓልቲ ተልእኮ ወንጌል ነፍሲ ወከፍ ማሕበረሰብ ካቶሊክ ንተልእኮ ወንጌል ፃዕርታት ኣብ ቀዳማይ ወንጌላውነትን ደገፍ መንእሰያት ኣብያተ ክርስትያንን ንዝግበር ፃዕርታት ክፅልዩን መንፈሳውን ስጋውን መስዋእቲ ካቅርቡ ቅዱስነቶም ኣብቲ ዕለት ሓደ ሰነ ኣብ ዘካይድዎ ርክብ ከም ዝዓድሙ ዜና ቫቲካን ይሕብር ርእሰ ሊቃነ ጳጳሳት ኣብ ዘስምዖም መደረ ናይቲ ጳጳሳዊ ማሕበረሰብ ተልእኮ ወንጌል ሃብታም ታሪኮም ብምድህሳስ ንሓያሉ ዓሰርተታት ዓመታት ኣብ ቤተ ክርስትያንን ኣብ መላእ ዓለምን ዝገብሮ ትርጉም ዘለዎ ኣበርክቶ ብምዝካር 2026 ዓመተ ምሕረት ጳጳሳዊ ማሕበረሰብ ተልእኮ ወንጌል ሓያሉ ናይ ተልእኮ ወንጌል ፍጻሜታት ከም ዘመልክት ብፍላይ ከዓ 100 ዓመት ዝኽሪ እቲ ብርእሰ ሊቃነ ጳጳሳት ፒዮስ መበል 11 ሕቶ እቲ ማሕበረሰብ ሓንጎፋይ ቢሎም ብምቕባል ዝዓወጅዎ ናይ መወዳእታ ሰንበት ወርሒ ጥቅምቲ ዓለም ለኻዊ ሰንበት ተልእኮ ወንጌል ምዃኑ ኣዘኻኺሮም እዛ መዓልቲ እዚኣ ን100 ዓመት ንጸሎትን ንምስትን ታንን ንተልእኮ ወንጌላውነትን ቤተ ክርስትያን ኣበርክቶ ንምግባር እተፈለየት መዓልቲ ኮይና ብፍላይ ከዓ ኣብቲ ኣዋጅ ወንጌል ገና ዝጀመረሉን ቤተ ክርስትያን ገና መንእሰያብ ዝኾነትሉን ቦታታት እተመደበ እዩ ሓደ ካብቲ ፍሉይ ኣገልግሎት ዓለማዊ ሰንበት ተልእኮ ኣብተን ጥንታውያን ኣብያተ ክርስትያን ዘለዉ ማሕበረሰብ ክርስትያን ኣብተን ሓደስቲ ዝተመስረተ ኣብያተ ክርስትያናት ዘለዉ እውን ኣብ መንፈስ ተልእኮ መላእ ቤተ ክርስትያን ክፅምበሩ ክሳብ ክንደይ ኣገዳሲ ምዃኑ ዘዘኻኽር እዩ ከም ዝበሉ ዜና ቫቲካን የመላኽት ሳላ እቲ ኣብ ዓለም ሓቆፍ ሰንበት ተልእኮ ወንጌል ዝእከብ ምፅዋት ጳጳሳዊ ማሕበር ተልእኮ ወንጌል ኣብ ምስፋሕ እምነት ንዘገልግል ስብከተ ወንጌል ኣብ ዝሓሊ ላዕለዋይ ቤት ፅሕፈት ቅዱስ መንበርን ከምኡእውን ኣብዚ ላዕለዋይ ቤት ፅሕፈት ንዘሎ ክፍለ ቀዳማይ ተልእኮ ወንጌልን ሓደስቲ ፍሉያት ኣብያተ ክርስትያንን ዝምርኮሱ ንልዕሊ 1130 ኣብያተ ክርስትያን ኣድላይ ሓገዝ ክህቦም ዘቅርብ እዩ እዚ ንዓቅለ ስያዊ ትሕታ ቅርፂ ኣገልግሎት ንምቕዋም ኣድላይ ከምኡእውን ንእተፈላለዩ ናይ ተልእኮ ወንጌል ተበግሶታትን ምድጋፍ ዝሕግዝ ምዃኑ ኣጉሊሖም እቲ ገንዘብ ነቲ ኣብ ሮማ ዝርከብ 5 ተቋማት ንምምሕዳር ቀጻሊ ህንፀት ካህናት ከም ዝድግፍ ከምኡእውን ነቶም ንትምህርቲ ናብ ሮማ ዝመፁን ትምህርቶም ምስ ወድኡ ናብተን ኣብ ከባቢኦም ዝርከባ ኣብያተ ክርስትያን ክቡር ሃብቲ ዝኾኑ ደቂ ኣንስትዮን ደቂ ተባዕትዮን ከምዝውፈይ ገሊፆም እዝን ካልእን ብዙሕ ናይ ተልእኮ ወንጌል ተበግሶታትን ሰላ ልግሲ ምእመናን ኣብ ሰንበት ዓለም ለካዊ ተልእኮ ወንጌል ክፍፀም ዝከኣል እዩ ከም ዝበሉ ዜና ቫቲካን ይሕብር ናይ ሎማ ዓመት ዓለም ሓቆፍ ሰንበት ተልእኮ ወንጌል ሓደ ኣብ ክርስቶስ ስሙራት ኣብ ተልእኮ ወንጌል ዝብል ዝስዕቦ መርሒ ቃል ሓድነት ኣመንቲ ዘጉልሕን መበል 100 ዓመት ናይዚ ዓለም ሓቆፍ ሰንበት መዓልቲ ወንጌል ፅምብል ዘኽብርን ምዃኑ ኣዘኻኺሮም እቲ መርሒ ቃል ንኩሎም ኣባላት ቤተ ክርስትያን ናብ ዝዓመቓ ሕብረት ብክርስቶስን ኣብቲ መለኮታዊ ተልእኮ ፍቕሪ ሙሉእ ሓድነትን ዝዕድም ከምኡእውን እቲ ጎይታ ቅድሚ ስቃዩ ናብ ኣቦ ዝገበሮ ጸሎት ዝተገልፀ ዓሚቕ ድሌት ዘንፀባርቕ እዩ ከም ዝበሉ ዝሓበር ዜና ቫቲካን ኣስዒቡ እዞም ኣብ ናይ ሎም ዓመት ኣብ ዝቕፅሉ ዓመታት ኣብ ቤተ ክርስትያን መንፈስ ተልእኾ ወንጌል ተሓድሶ ክግበር ዝፅውዕ እውን እዩ ቢሎም ነዚ ኣብ ግምት ብምእታው ኣብ ክርስቶስ ዘማእከል ሓቀይና ናይ መንፈሳውነት ተልእኾ ወንጌል ብሓድነትን ሕብረትን ክነብሩን ኣብ መንጎ ምእመናን ብዝገብሮ ንጥፈታት ከስፍሑንን ኣባላት ጳጳሳዊ ተልእኾ ወንጌል ከም ዘተባብዑ ኣፍሊጡ። ብተወሳኺ ፍሉጥ ላዕለዋይ ሓለቓ ናይ ጳጳሳዊ ተልእኾ ወንጌል ማሕበራት ሕቡራት መንግስታት ኣሜሪካ ሊቀ ጳጳሳት ኣገልጋሊ እግዚኣብሔር ፉልተን ሺን ዕለት 24 መስከረም ኣብ ሴንት ሉዊስ ሚዙሪ ቤተ ክርስትያን ብፅና ክትውጀሉ ብሓቂ ሓልዮት እግዚኣብሔር እዩ። ሊቀ ጳጳሳት ሺን ንዓሰርተታት ዓመታት ብመራኸቢ ብዙሓንን ራድዮን ቴሌቭዥንን ዝደመቐ ብርሃን እምነትን ተስፋን ፍቕርን እዩ ነይሩ። ኣነ ንባዕለይ ዝዓበየሉ ኣብ ዝነበርኩሉ ከባቢ እውን ናይ ወንጌላውነቱ ምስክር እየ እንክብሉ ዘኪሮም ፈነወታቱ ብተስፋ ወንጌል ንሚልዮናት ሰባት ተንኪፉን ተበግሶታቱን ፃዕርታቱን ድማ ኣብ ቀዳማይ ስብከተ ወንጌል ንዝርከባ ኣብያተ ክርስትያናት ኣበይ መንፈሳውን ንዋታውን ሓገዝ ኣምፅኡለን እዩ። ነቲ ኣብ ቀረባ እዋን ዝእወጅ ብፅእናኡ ንኩሎም ኣብ መላእ ዓለም ንዝርከቡ ሃገራውያንን ሰበኻታትን ላዕሎት ሓለፍቲ ማሕበራት ጳጳሳዊ ተልእኾ ወንጌል ኣብነት ክኸውን ጸሎተይ እዩ ከም ዝበሉ ዜና ቫቲካን ኣፍሊጡ። ብፍሉይ መገድር ሰሊቃን ጳጳሳት ኣብዛ ብኩናት ዝተሓሰየት ዓለም ዕዮ ጳጳሳውያን ማሕበራት ተልእኾ ወንጌል ኣገዳሲ ምዃኑ ኣስሚሮም ኣብዛ ኣብ መንጎ ሃገራትን ህዝብታትን ምፍልላይን ውግእን ግጭትን እናውሰኸብ ዝኸይድ ዘሎ ዓለም ንስብከተ ወንጌል ዝሓሊ ላዕለዋይ ቤት ፅሕፈት ቅዱስ ቶማ እምበር ክፍሊ ቀዳማይ ስብከት ወንጌልን ሓደስቲ ፍሉያት ኣብያተ ክርስትያንን ብሓላፍነት ዝተዋህባ 4 ጳጳሳዊ ማሕበራት ንክርስቶስ መስፍን ሰላም ናይ ምእዋጅ ተልእኾ ቤተ ክርስትያን ብዋጋ ዘይሽነን ኣገልግሎት የቕርባ ቢሎም በዚ መዳይዝ ንጳጳሳዊ ማሕበር ተልእኾ ወንጌል ቅዱስ ቁልዕነት ኣብ መላእ ዓለም ዘለዉ ቆልዑ ብፍላይ ከዓ ኣብ ጽልእን ዓመፅን ኣብ ዝሳቀዩ ቦታታት ብርሃን እምነትን ምፅንናዕን ክርስትያናዊ ልግስን ብምምጻእ ንዘካይድዎ ክቡር ተልእኾ ኣመስጊኖም ንጳጳሳዊ ማሕበር ተልእኾ ወንጌል ቅዱስ ጴጥሮስ ሃዋርያ ኣብ ዞባታት ናይ መጀመርታ ስብከተ ወንጌል ናይ ደቀባት ካሕናትን ኣባላት ሰበውፊ ህወትን ኣብ መተበባዕ ህንፀትን ኣብ ዘቕርቦ ኣገልግሎት ኣተባቢዖም ኣብ ብዙሕ ቦታታት ብዘይ ሓገዝ እዚ ማሕበር እዚ ተማሃሮ ዝረኣ ክህነትን ተመካርያንን ሰብኣውን መንፈሳውን ህንፀት ንኽረኽቡ ዘድሊ ነገራት ኣይምረኸቡን ነይሮም እንክብሉ ኣፍልጥኩ ሂቦም ንኩሎም እቶም ኣብቲ ርክብ ንዝሓበሩ ኣብ ኣገዳሲ ዕዮ ወንጌላውነት ጳጳሳዊ ማሕበራት ተልእኾ ወንጌል ዝሳተፉ ንኣማላድነት ኣደ ኣምላኽ ቅድስተ ማርያም ንግስቲ ልኡካን ወንጌልን ንቅዱሳንን ቅዱሳትን ልኡካን ወንጌል ሕድሪ ብምቕራብ መደረቖም ከም ዝዛዘሙ ዜና ቫቲካን ኣፍሊጡ። ሰሊቃነ ጳጳሳት ልዮን መንበል 14 ኣዋጅ ማሕበር ሕክምና ዓለም ታይፔይ ዝኽልሱ ክኢላታት ንናይ ጥዕና ማዕከን መረዳእታን ናይ ስነ ህይወት ባንክታትን ዝምልከት ስነ ምግባራዊ ሓለዋታት ካሕይሉ ተላብዮም። እዚ ድማ ኣብዚ ብቕልጡፍ ዝምዕብል ዘሎ እደ ጥበባዊ መዋእል ሰብኣዊ ክብሪ ምሕላው ዘለዎ ኣገዳስነት ዘጉልሕ ምዃኑ የብርሁ። ውልቀ ሰባት ናብ ዝምዝምዝ መረዳእታ ምውራድ ካሂሉ ኣጠንቂቖም ንብሕታዊ ጉዳያትን ሓበራዊ ጥቕምን ዘደንፍዕ ምርሕታት ክወሃቦ ዕለት ሓደ ሰነ ኣብ ዘመሓላለፎ መልእኽቲ ኣብ ምእካብን ኣጠቓቕማ ናይ ጥዕና መረዳእታት ሰብኣዊ ክብሪ ንምሕላው ጽኑዕ ዓለዋ ክግበር ፀውዒት ኣቕሪቦም ኣብ ኤሌክትሮኒካዊ መዋእል ውልቀ ሰባት ናብ ክምዝመዙ ዝኽእሉ ምንጭታት ሓበሬታ ናይ ምቕናስ ሓደጋ እናወሰኺ ይኸይድ ኣሎ እንክብሉ ከም ዘጠንቀቑ ዝሓበር ዜና ቫቲካን ኣስዒቡ ቅዱስነቶም ኣብቲ ንተሳተፍቲ ሳልሳይ ክፉት ዓውደ ኣኼባ ክኢላታት ብዛዕባ ምክልኻል ኣዋጅ ማሕበር ሕክምና ዓለም ታይፔይ ብይብፃሕ ናብ ጳጳሳዊ ናይ ስነ ህይወት ተቋም ሊቀ ጳጳሳት ሬንሶ ፔጎራሮ ዘመሓላለፎ ናይ ቅዱስ መምህሮና ፀሓፊ ካርዲናል ፔትሮ ፓሮሊን ክታም ዝተነብሮ መልእኽቶም ቅልጡፍ እደ ጥበባዊ ምዕባለ ዘስዕቦ ህፁፅ ስነ ምግባራዊ ብድሆታት ኣስተብሂሎም ናይ ጥዕና ማዕከን መረዳእታን ናይ ስነ ህይወት ባንክታትን ዝምልከት ስነ ምግባራዊ ሓለዋታት ክሕይሉ ኣፅኒዖም ከም ዝተሓሳሰቡ ኣፍሊጡ። ኣዋጅ ታይፔይ ብዛዕባ ማዕከናት መረዳእታ ጥዕና ናይ ስነ ህይወት ባንክታትን ተዛመድቲ ሕክምናዊ መፅናዕትን ስነ ምግባራዊ መምርሒ ዝህብ ኮይኑ ክኢላታት ነቲ ሰነድ ብመንፅር ዝቕልቀሉ ዘለዉ እደ ጥበባውን ሓደስቲ መልክዓት ምእካብ መረዳእታን ንምእዋን ኣብ ዝሰርሑሉ ዘለዉ እዋን ኣብ ስነ ፍልጠትን ሕክምናን ዝረአ ዘሎ መዕባለታት ኣብ ኣኽብሮት ስብእና ሰብ ፅኑዕ መሰረት ዘለዎ ምዃኑ መረጋጋፅ ኣገዳሲ እዩ ከም ዝበሉ ዜና ቫቲካን የመላኽት። ግሩም ሰብኣውነት ብዝብል ኣርእሲ ዝለገስዎ ዓድም መልእኽቲ ብምጥቃስ እዋናዊ ሕብረተሰብ ነቲ ውልቃዊ ህይወት ናብ ዝምዝምዝ መረዳእታ ንምቕያር ዝፅዕር ሓድሽ ملك عمق زعت يقات موكم زلو عنا تيرام كتسالي ادت باباوي مع بعلم كل خالن محيالن حلواتات بعتاونتن ستان زيادة هتوت عمام يقبرو انقبل كمزات انقاقو زينا فاتيكان يحبر نفسو كف سبنا بترا حبري تاوي نقدو واقا خور للزيك البحرياوي كبري كمزلو اسميرام بامسالن ارعيان اقزي عبير استفاترة نفسو كفو الكسب زيك النسن زيك متوع غزلو فلين والكسب ايو انقبل غاليزام بزو مخنيات زد ما حبر تسب نسبات كم اكوب مردات طريق كابزو عزمال كعات مزمزان نقدو متأسسارن كتنقاق اللو بيلوم اتم تقابا ايان ابزاكايدو ميييت التبابعوم اتزتمحيش اواج تايبي حواروت حتى تنتنا التبابع سباو كبري ابمد قاف كقصد تسفا كم زلو مغاليزام نتسب مخبارن ممعبال حبرو فلتات مسارت سنة مقباراوي حكم الناو مرمرن ممرحي كنكنت عنان قوينو كقصل اللو كم زبالو زينا فاتيكان افليتو
1: بزو كاردينال تشيرني نباباسات سويسرلاند بمخنيات حفشاو غبايوم ابزا محلال فلوم ناي فيديو ملختي بزعبا قداسنه تتبعلت 25 غنبوت تحت مناي مجمريا عواديت ملخت رسليق انا باباسات ليون مبل 14 يستنتنو ز سند زي نمواقراتن اسرارحان وانجيلاو تلخو زلونا قربنتن كنمرمر كمز بدهانا دما اسفيحوم غلزو بعلت حادث سنة ناب قبائي باباسات سويسرلاند اب قدامة انسيدل ناب زو تخايد حفشاو قبائيهم ناي فيديو ملغت لأخولهم زوم كاناداو كاردينال باق كالك كافلو تصبيتي قبرر لو مقوان تنبرة اب هقرباتي كان بزنبرة مدبات سراحن تصمدون ناب اكساتفو اي كالون اب مئتو ملغتهم كمز غلصوو ازو تصمدو امزي مسعيو ناي كوميشن سابز سرحو استو علوتن كمون مستا اب قربا اوان التحات متحدس عواديت ملغت قدسنتهم قروم سبعونت زو تتحاح زيو كبلون عمل كتولهم اب تانا باباسات سويسرلاند زلاخوا ناي فيديو ملغتهم اب اقداسنا تتابع لت 25 تنقنبوت التحات مت عواديت ملغت رسديك انا باباسات ليون مبن 14 زو تكورا يوزنا بدا بزعباتي اب قربا اوان بقدس ابونا زو قومة مسابز سرحوا استو علوتو تتحاح ز ايون متح ببار نمارحنا تزل علواي بيت صحفت بحضر التوحبن كموون بزعبات باباساو كوميشن استنتينوم كعب مجمر تاوات حيزو حدا قداس حتويو زغربلنا ز حدش كوميشن زي بخمايو مستن ابز تفلاليا كبابيتات زركبا ابيات خرستيان كزرارابن كمي غيرو نتي اب زمن ز سبز سرحو استو علوت نزبقسو بدهوتات مستو علن اب مفتاح صقماتون كدقفن زخل زبل مخانون عملكتولم حدا كابتر سليقان باباسات فرانشيسكو زمهارونا ابيت تمرتتات نكوننات اي تفرحو زبل يوزنبره بمبال دحرغيزي كلاتنا انتلاي انن كالوت ابيت خرستيانن رسنان كاب كوننات كنكلا خللا وي حدا حدا غيزي بتفلاليا منغدتات كاب ونمرحق كساب كنداي كنفتن كمنخل ترديونا كبلون مسكرو زي حتمتنا يقروم سباونات مسكونات بلك نمتحازيو زي حتنا زلو زي عواديت ملغتي قدسناتهم نتعبي مسرتن سرعتات محبرة سباوي سرة امنات بيتا خرستيانن بصنعات بمرققات نتيم السبز سرح

ዝኸዩ ግሩም ሰብኣውነት ዘቕርበልናን ንዓሚቕ ሲኖዳውነት ክንላበሶ ዝገብረናን ምኽንያቱ እዚ ድማ ንኹሉ ሰብ ሓንጎፋ ኢሉ ስለ ዝቕበልን ወላ ሓደ ሰብ እኳ ነቲ ኣብ ዓለም ዘጋጥም ዘሎ ብድሆታት ንበይኑ ክጸሮ ኣይክእልን እዩ ልክዕ ከምቲ ወላ ሓደ ሰብ ግዲኡ ክዋጻእ ድኹም ዘይኮነ ድማ እዩ በሉ ብዛዕባ ቅጥዕታት ምምሕዳር ሃገረ ስዊዘርላንድ ከስተንትኑ ይርከቡ ካብቲ ኣብ ብዙሓት ካልኦት ሃገራት ክኸውን ዝኽእል ንላዕሊ መሰረታዊ ሕቶታት ዜጋታት ዘጠቓልል ቀንዲ ዲሞክራስያዊ ስርዓት ናይ ምጥቃም ጸጋውን ኣለኩም ኣብዚ ሕጂ ዘሎ ኩነታት ቤተ ክርስቲያን ንጽቡቕ ምምሕዳር ሃገርኩምን ንተፈላለያ ትካላትን ፍሉይ ኣበርክቶ ክትገብር ድማ ተጸዊዓ ዶ ይኮነትን ክብሉ እውን ይሓቱ ንኡስ ኣርእስቲ ናይ ተዓዋዲት መልእኽቲ ብዛዕባ ኣቑባ ሰብኣዊ ኣካል ኣብ መዋእል ሰብ ዝሰርሖ ኣስተውዕሎት እውን ኣመልኪቶም ገለጹ ኣብዚ ንወንጌላዊ ተልእኾ ሃዋርያዊ ጉስነት ኣገልግሎት እምነትን ዕርቅን ከምኡ ውን ኣብ ሂወት ቤተ ክርስቲያን ብኩሉ ጭቡጥ ባህላዊ መስመራት ምስታፍ ዕምቆት ከም ዘለዎ ኣፍልጦ ንህበሉ ኢና እውን በሉ ግሩም ሰብኣውነት ንሕና ጳጳሳትን ካህናትን ኣገልገልቲ ሃዋርያዊ ጉስነትን ሓቀይና መርመራ ሓልና ክንገብር ይዕድመና ኣሎ ክብሉ ድማ ተላበው እዚ ሕቶታት እዚ ኣብ ገዛ ርእስና እውን ክውዕል ኣለዎ ኣብ መዋቕርና ኣብ ኣሰራርሓና ከምኡ ውን ኣብቲ ከም ቤተ ክርስቲያን መጠን ኣብ ታሪክ ምስ ካልኦት ክውንነታት እዛ ዓለም እዚኣ እንጓዓዘሉ ዘለና መንገዲ እውን ክውዕል ኣለዎ እዚ እውን ኣገዳሲ መንገዲ ተልእኮ ወንጌል እዩ በሉ ቪንቸንሳውያን ማሕበረ ልኡካን ኤርትራ ብምኽንያት ዕረፍቲ ክቡር ኣባ ሃይለ ተስፋ ማርያም ታሪክ ህይወቶምን ዜና ዕረፍቶምን ጽሒፎም ዝለኣኹልና ነቕርበልኩም ክቡር ኣባ ሃይለ ተስፋ ማርያም ኣባል ቪንቸንሳዊ ማሕበር ልኡካን ካህናት ናይ ኣውራጃ ቅዱስ ኣቡነ ያይቆብ እዮም ኣነ ግና ንኣገልግሎተይ ክሳብ ዝፍጽምን እቲ ጐይታ ኢየሱስ ዝሃበኒ ዕዮ ክሳብ ዝውድእን ንህይወተይ ኣየናሕስየላን እየ ከም ክብርቲ ገይረ እውን ኣይርእያን እየ ኣገልግሎተይ ድማ ወንጌል ጸጋ ኣምላኽ ምስባኽ እዩ ግብሪ ሃዋርያት ምዕራፍ 20 ፍቕዲ 24 መዓልቲ ሞተ በፂሓያ ሰናይ ገድሊ ተጋዲለየ ጉያይ ወዲአየ ነታ እምነት እውን ሓልየያየ ደጊም እትቕኑዕ ፈራዲ ዝኾነ ጐይታ በታ መዓልቲ እቲኣ ዝህበኒ ኣኽሊል ጽድቂ ተነቢሩለይ ኣሎ ካልኣይ ጢሞቴዎስ ምዕራፍ 4 ፍቕዲ 7 ክሳብ 8 ቀዳም ዕለት 16 ግንቦት 2026 ኣውራጃና ዘይተጸበዮ ኣብ መበል 59 ዓመትን 5 ወርሕን ዕድሚኦም ዝዓረፉ ሞት ናይ ክቡር ሓውና ኣባ ሃይለ ዘርድኣትና መዓልቲ እያ ዝነበረት ኣዝዩ ዘሰንብድን ክንጸሮ ዝኸብደናን መርዲ እዩ ነይሩ ነቲ ዘይከኣል ዝመስል ክንኣምኖ ዘጸግም ሞት ኣቦናን ሓውናን ግን ፍቓድካ ይኹን ኢልና ክንቅበሎ ንርከብ ክቡር ኣባ ሃይለ ካብ ኣቶ ተስፋ ማርያም ዮሴፍ ሞሳን ካብ ነፍሲሄር ወይዘሮ ህይወት ተስፋ ጋብር ቀለተን ብዕለት 20 ታሕሳስ 1966 ኣብ መበቆል ዓዶም ሰገነይቲ ተወልዱ ብዕለት 12 ጥሪ 1966 ከዓ ብክቡር ኣባ ተክለ ሚካኤል ተኪአ ዝተባህሉ ካህን ሃይለ ስላሴ ብዝብል ስም ተጠምቁ ብ1974 ዓመተ ምህረት ብብፁእ ኣቡነ ኣብርሃ ፍራንስ ምስጢረ ሜሮን ተቐብኡ ዕድሚኦም ንትምህርቲ ምስኣኸለ መባእታ ቤት ትምህርቲ ካብ ቀዳማይ ክሳብ ካልኣይ ክፍሊ ካብ 1970 ክሳብ 1972 ዓመተ ምህረት ኣብ ኣስመራ ከባቢ ገዛ ከኒሻ ተማህሩ ካብ ሳልሳይ ክሳብ ራብዓይ ክፍሊ ካብ 1973 ክሳብ 74 ዓመተ ምህረት ኣብ ትውልዲ ዓዶም ሰገነይቲ ተማህሩ ብድሕሪኡ ካብ 1975 ክሳብ 1983 ዓመተ ምህረት ማለት ን8 ዓመታት ትምህርቲ ኣቋሪፆም ባሕርን ዓድን እናበሉ ምስ ስድራኦም ኣብ ጉስነት ኣተዉ ካብ 1983 ክሳብ 84 ዓመተ ምህረት ኣብ ቤት ትምህርቲ ቅዱስ ሚካኤል ሰገነይቲ ካብ 50 ክሳብ 60 ክፍሊ ተማህሩ ካብ 1985 ክሳብ 1986 ኣብ ታሕታይ ቤት ትምህርቲ ሰገነይቲ ካብ 70 ክሳብ 80 ክፍሊ ተማህሩ ብ1977 ዓመተ ምህረት እግዚኣብሔር ብዘሕደረሎም ጸዋዕታ ናብ ገዳም ማሕበረ ልኡካን ኣብ ኣስመራ ኣተዉ ካብ 1987 ክሳብ 1990 ዓመተ ምህረት ኣብ ካልኣይ ደረጃ ቤት ትምህርቲ መድሃኒ ኣለም ኣስመራ ትምህርቶም ዛዘሙ ብድሕሪ እዚ ብዕለት 20 ሓምለ 1990 ኣብ ገዳም ኣቡነ ያይቆብ ሄቦ ዓመተ ተመክሮ ጀመሩ ምስቶም በቲ ግዜ እቲ ኣቦ ተመክሮ ዝነበሩ ክቡር ኣባ ሓጎስ ተወልደ ኮይኖም ከዓ ኣብ ዓመቶም ተመክሮኦም ዛዘሙ ካብ 1991 ክሳብ 1993 ዓመተ ምህረት ፍልስፍና ኣብ ኣስመራ ተማህሩ ካብ 1993 ክሳብ 1995 ዓመተ ምህረት ካብ ማሕበር ወፂኦም ብደገ ኮይኖም ኣብ ደቂ ምሓረ ከም መምህር ኮይኖም ሰርሑ ድሕሪ 2 ዓመታት ማለት እዩ ናብ ማሕበር ተመሊሶም ካብ 1996 ክሳብ 1999 ኣብ ተቕዋሚ ፍልስፍናን ትምህርተ መለኮትን ኣቡነ ሰላማ ከሳቴ ብርሃን ኣስመራ ንባበ መለኮት ተማህሩ ብዕለት 20 መስከረም 1998 ዓመተ ምህረት ብዓብዪ መብፅዓ ናብ ኣምላኽ ተወፈዩ ብዕለት 21 ለካቲት 1999 ዓመተ ምህረት ብኢድ ብፁእ ኣቡነ ዘካርያስ ዮሃንስ ኣብ ኣስመራ ማዕርገ ዲቁና ተቐበሉ ብዕለት 11 ሓምለ 1999 ዓመተ ምህረት ፈረንጂ ብኢድ ብፁእ ኣቡነ ዘካርያስ ዮሃንስ ኣብ ኣስመራ ምስክል

0: ካልኦት ኢትዮጵያውያን ቪንቸንሳውያን ደቂ ማሕበሮም ማዕርገ ክህነት ተቐበሉ ካብ 1999 ክሳብ 2000 ዓመተ ምህረት ኣብ ቁምስና እምባጋልያኖ ከም ምኽትል ቆመስ ኮይኖም ኣገልገሉ ካብ 2000 ክሳብ 2001 ዓመተ ምህረት ኣብ ደቀ ምሓረ ሓላፊ ናይ ተምሃርቲ ተወሳኺ ብናይ ጸሓፍን ኣተሓሕዛ ቤት ጽሕፈትን ኣብ ጨንፈር መንበረ ጥበብ ኣስመራ ተማህሩ ካብ 2001 ክሳብ 2003 ዓመተ ምህረት ኣብ ካቶሊካዊ ቤት ጽሕፈት ሰበኻ ኣስመራ ከም ዋና ጸሓፊ ኮይኖም ተመደቡ ካብዚ ንዓሰርተ ኣዋርሕ ዝኸውን በቲ ስራሕ ምኽንያት ብደረጃ ሰበኻ ኣስመራ ንኬንያ ኤልዶሬት ንናይ ሃዋርያዊ ምዕባሌ ተማህሩ ብዕለት 30 ግንቦት 2003 ዓመተ ምህረት ኣብ መንጎ መስመር ነፋሲት ደቀ ምሓረ ዝርከብ ክሳድ ቀጸላ ዝበሃል ቦታ ከቢድ ሓደጋ መኪና ኣጋጢምዎም ኣስታት 100 ሜትሮ ኣንኮራርዮም ብሓይሊ ኣምላኽ ግን ብሂወት ተሪፎም ካብዚ ዘውፃአና ኣምላኽ ተመስገን ኢሎም ከኣ ከም ሞሳ መግለጺኦም ኣብ ኩሉ ጽሑፋቶም ኮነ መጻሕፍቶም ከኣ ውፃእ መዓት ዝብል ቅጽል ነበሮም ካብ 2003 ክሳብ 2005 ዓመተ ምህረት ሓላፊ ናይ ተመከርቲ ኣብ ገዳም ሄቦ ኮይኖም ኣገልገሉ ካብ 2005 ክሳብ 2006 ዓመተ ምህረት ቆመስ ኣብ ሄቦ ኮይኖም ኣገልገሉ ካብ 2006 ክሳብ 2009 ዓመተ ምህረት ናብ ዓዲ ጣልያን ሮማ ተላኢኾም ሕገ ቆነና ናይ ምስራቃውያን ካቶሊካውያን ኣብያተ ክርስቲያናት ተማህሩ ብ2009 ዓመተ ምህረት ካብ ወርሒ ሰነ ክሳብ ወርሒ ጥሪ ንሕቡራት መንግስታት ኣሜሪካ ተላኢኾም ቋንቋ እንግሊዝ ተማህሩ ብ2010 ዓመተ ምህረት ንሃገሮም ተመሊሶም ን8 ኣዋርሕ ኣብ እምባ ጋልያኖ ከም ምኽትል ቆመስ ኮይኖም ሰርሑ ካብ 2010 ክሳብ 2015 ኣብ እምባ ጋልያኖ ከም ሓለቓ ገዛን ጸሓፊ ኣውራጃን ምሳኡ ተወሳኺ ካብ 2013 ክሳብ 2015 ዓመተ ምህረት ፈረንጂ ኣብ መንፈሳዊ ቤት ፍርዲ ናይ ኤፓርቅና ኣስመራ ከም ቃው መኪዳን ከም ተወሳኺ ካብ ዕለት 22 ሕዳር 2013 ዓመተ ምህረት ፈረንጂ ክሳብ 2015 ዓመተ ምህረት ፈረንጂ ናይ ደናግል ደቂ ፍቕሪ ዳይረክተር ኮይኖም ሰርሑ ኣብዚ እዋን እዚ ኣብ ተቕዋመ ፍልስፍናን ትምህርተ መለኮትን ኣቡነ ሰላማ ከሳቴ ብርሃን ኣስመራ ንኽልተ ዓመት መምህር ናይ ሕገ ቆነና ኮይኖም መሃሩ ካብ ጥቅምቲ 2015 ክሳብ 2018 ዓመተ ምህረት ጀሚሮም ከም ሓላፊ ናይ ገዳም ሄቦን ናይ ተመከርትን ናይ ንኣሽቱ ተምሃርትን ኣባል ቤት ምኽሪ ኣውራጃ ቅዱስ ኣቡነ ያይቆብን ኮይኖም ኣገልጊሎም ካብ 2019 ክሳብ 2021 ንሃገረ ኖርዌይ ክልኣኹ ኣብ ምቅርራብን ጸሓፊ ኣውራጃን ኮይኖም ድሕሪ ምጽናሕ ካብ 2022 ክሳብ ዕለተ ሞቶም ንሃገረ ሽወደን ተላኢኾም ሃዋርያዊ ኣገልግሎቶም ፈጺሞም ብቐዳም ዕለት 16 ግንቦት 2026 ዓመተ ምህረት ሃንደበት ኣብ መበል 59 ዓመትን 5 ወርሕን ዕድሜኦም ካብዛ ዓለም ብሞት ተፈልዩ ቅድሚ ትማሊ ዕለት 30 ግንቦት መኪና ሓደጋ ካብ ዝገጥሞም ልክ 23 ዓመቶም ኮይኑሎ ትማሊ ሰኑይ ዕለት 1 ሰነ 2026 ኣብቲ ዘገልግልሉ ዝነበሩ ሃገረ ሽወደን ስነ ስርዓት ቀብሮም ተፈጺሙ ክቡር ኣባ ሃይለ ኣብ ሃዋርያዊ ስራሕ ምስ ህዝቢ ኣብ ቁምስና ምስራሕ ብፍላይ ከኣ ኣብ ንቡኡሳት ምትዕራቕን ምስ መንእሰያት ምስራሕን ልዕሊ ዅሉ ግን ንህፃናት ትምህርተ ክርስቶስ ምምሃርን ምክትታሎምን ዝፈትውን ዘመስከሩን እዮም ነይሮም ንማሕበርን ንመላእ ቤተ ክርስቲያንን ንእሽቶ ኣበርክቶ ክኾና ብማለት ካብ ዘቕረብዎን ጽሑፋት ቀዳማይ ካቶሊካውያን ከ ድሒኖም ድዮም ብ2012 ዓመተ ምህረት ካልኣይ ካህናቲ ከ ይለብሱ ጽድቀ ብ2015 ዓመተ ምህረት ሳልሳይ ቃልኪዳን ኣብ ካቶሊካዊት ቤተ ክርስቲያን ትርጉሙን ግድላቱን ኣፈታትሑኡን ብ2017 ዓመተ ምህረት ራብዓይ ዕዉት ጉዕዞ መንእሰይ ትብል መጽሓፍ ሓምሻይ ካልእ ንኣሽቱ ጽሑፋትን ብምብርካት ዓብዪ ኣበርክቶ ዝገበሩ ኣቦ እዮም እግዚኣብሔር ኣምላኽና ንኽቡር ኣቦና ኣብሃይለ ተስፋ ማርያም ዘላለማዊ ዕርፍቲ ይሃቦም ንማሕበር ኮነ ንስድራ ቤት ከኣ ጽንዓት ይሃበልና ኣምላኽ ንማሕበርና ከም ኣብሃይለ ዝኣመሰሉ ተካእቲ ይፍጠረልና
1: ክቡራትን ክቡራን ሰማዕትና ስለምከተታልኩም ነመስግን ኣብናይ ፅባሕ መደፈነዎ ክሳብ ንረአ ከበብድሓነ ሰላም ጽንሑ ይትባረክ ኢየሱስ ክርስቶስ ላውሌቱር ኢየሱስ ክርስቶስ